0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐሙስ ግንቦት 6 ቀን 2018 ዓ.ም ተመረጠ። ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። ያለም ዜና የምታቀርብልን አዜብ ታደሰና ስርጭቱን የመመራው ሂሩት መለሰ በቦኑ የቀጥታ ስርጭት ስቱዲዮአችን እንገኛለን። አብራችሁን አምሹ። ስርጭታችን በሳተላይት በኢትዮሳት NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶች ቨለን ዘገባዎች በዋትስአፕ፣ በቴሌግራምና በዩቲዩብም ላይ ይገኛሉ። ያለም ዜና፣ የዜና መጽሔት እንዲሁም ሳምንታዊው የባህል መድረክ በዛሬው ቆይታችን ተካተዋል። በ7ኛው ሀገር አቀፍ ምርጫ የሚሳተፉ በአማራ ክልል የሚገኙ ተፎካካሪ የፖለቲካ ፓርቲዎች በክልሉ ባለው የጸጥታ ስጋትና በፋኖ ታጣቂዎች እንቅስቃሴ ምክንያት የምርጫ ቅስቀሳ ለማድረግ መቸገራቸውን ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት የፕሪቶሪያው ግጭት የማቆም ስምምነት ፈራሚዎች ጉዳዩን ዳግም ሊያድሱት እንደሚገባ አሳስበዋል። እነዚህና የምርጫ ዝግጅት በምስራቅ ወለጋ ዞን ነቀምቴ ከተማ ባለም አቀፉ የገንዘብ ድርጅት IMF የተወደሰው የኢትዮጵያ ኢኮኖሚ ማሻሻያ በባለሙያ ምልከታ አሜሪካ ኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ማንሳቷ፣ እንደዚሁም የኢትዮጵያና የዩናይትድ ስቴትስ የጋራ ምክክር በሚሉ ርዕሶች ስር የተቀናበሩ ዘገባዎች ይቀርባሉ። ሳምንታዊው የባህል መድረክ በሐረር ከተማ በተለያዩ ግለሰቦች እጅ የነበሩ የሀገሪቱን ቅርሶች ሰብስበው የግል ሙዚየም ያቋቋሙት አቶ አብደላ ሸሪፍን እንግዳው አድርጓል። ዝግጅቶቹን እንድትከታተሉ በድጋሚ ጋብዛለሁ። አሁን ወደ ቀዳሚው የዓለም ዜና ወስዳችኋለሁ። አዜብ
0: የዲደብሊው ዜና።
2: ጤና ይስጥልኝ፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በዩናይትድ ስቴትስ ከአራት ዓመታት በፊት ኢትዮጵያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። ዩናይትድ ስቴትስ ኤርትራ ላይ የጣለችውን ማዕቀብ ለማንሳት እያሰበች እንደሆነ ያስታወቀችው በዚሁ ሰሞን እንደሆነ የሚታወስ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቻይና በፕሬዚደንት ዢ ጂንፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ አስደናቂ መሪ ሲሉ ዢን አሞካሽተዋቸዋል። በሁለቱ ሀገራት መካከል ያለው ያልተረጋጋ ግንኙነት ለዓለም ፋይዳ እንደሚሆን የተናገሩት ዢ በበኩላቸው የታይዋን ጉዳይ በአግባቡ ካልተያዘ ግን ግጭት ሊፈጠር ይችላል ሲሉ አስጠንቅቀዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮ የአፍሪቃ ጉብኝታቸውን በኢትዮጵያ ባደረጉት ጉብኝት ትናንት ምሽቱን አጠናቀቁ። አፍሪቃ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጠይቀዋል። ዜናው በዝርዝር። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በዩናይትድ ስቴትስ ከአራት ዓመታት በፊት ኢትዮጵያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። ይህ የኢትዮጵያ የዩናይትድ ስቴትስ ውሳኔ የተሰማው የኢትዮጵያ ውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ ከአሜሪካው አቻቸው ማርኮ ሩቢዮ ጋር ዋሽንግተን ውስጥ በዚሁ ሰሞን ከተወያዩ በኋላ ነው። መረጃውን ይፋ ያደረገው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ምክንያቱ ምን እንደሆነ ግን በግልጽ አላስቀመጠም። በጉዳዩ ላይ ምልከታቸውን የገለጹ አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ ውሳኔው የፕሬዚዳንት ትራምፕ አስተዳደር እከተለዋለሁ ካለው ግጭትን የማስወገድ መርህ ጋር በተቃርኖ የሚቆምና የተካረረ ያሉት የኢትዮጵያና የኤርትራ ግንኙነት ላይ አቀጣጣይ ምክንያት እንዳይሆን ስጋታቸውን ጠቅሰዋል።
3: የጦር መሳሪያ ማዕቀብን ማንሳት እየተካረረ በሄደው በኢትዮጵያና በኤርትራ ጉዳይ ህወሓትም በዚህ ሂሳብ ውስጥ የሚታይ ስለሆነ እንደገና ተጨማሪ አቀጣጣይ ሊሆን ይችላል የሚል ግምገማ ነው ያለ።
2: አሜሪካ ኢትዮጵያ ላይ ጣለችውን የጦር መሳሪያ ማዕቀብ ማንሳቷን በተመለከተ ዜና መጽሔት ዝርዝር ዘገባን ይዟል። የናይጄሪያና የቻድ ጦር ኃይሎች በሰሜን ናይጄሪያ በሲቪሎች ላይ የአየር ድብደባ ከፈጸሙ በኋላ የተባበሩት መንግስታት ድርጅት ምርመራ እንዲካሄድ ጠየቀ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅትና የአካባቢ ነዋሪዎች የናይጄሪያ ወታደራዊ የአየር ኃይል በዛምፍራ ግዛት በተጨናነቀ ገበያ ላይ ባደረገው ጥቃት በትንሹ 100 ሰዎች መሞታቸውን ተናግሯል። አምነስቲ ኢንተርናሽናል እንዳለው አካባቢው በወንጀለኛ ቡድኖች ቁጥጥር ስር ቢሆንም ተጎጂዎች እጅግ በጣም ብዙ ሰላማዊ ሰዎች ናቸው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በደረሰው ጉዳት መጠን መደንገጣቸውን ገልጸዋል። ናይጄሪያና ቻድ መንግስታት ተጠያቂነትን እንዲያረጋግጡም አሳስበዋል። ህንድ መዲና ኒው ዴሊ ውስጥ ዛሬ የተሰበሰቡት የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ዩናይትድ ስቴትስ እና እስራኤል በኢራን ላይ በከፈቱት ጦርነትና መዘዙ ላይ እየተነጋገሩ ነው። ብሪክስ በሚል ምህጻረ ቃል የሚጠራው ስብስብ ዋና ዓላማ መጣኔ ሀብታዊ ቢሆንም እንደ አብዛኞቹ ተመሳሳይ ማህበራት ፖለቲካዊ ጉዳዮች የተጫኑት ሆኗል። ለሁለት ቀናት የሚመክረውን ስብሰባ የሚያስተናግዱት የህንድ የውጭ ጉዳይ ሚኒስትር ለተሰብሳቢዎቹ እንደተናገሩት ምዕራብ እስያ ላይ የተጫረው ግጭት ልዩ ትኩረት ይሻዋል። የህንዱ ውጭ ጉዳይ ሚኒስትር አክለውም የሆርሙዝ ወሽመጥን ጨምሮ በዓለም አቀፍ የባህር መስመሮች ላይ የሚደረግ ዝውውር ለዓለም ምጣኔ ሀብት ወሳኝ ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ ሳራጋቺ በበኩላቸው ዓለም አቀፍ ህግን ጥሰዋል ያሏቸውን ዩናይትድ ስቴትስና እስራኤልን የብሪክስ አባል ሀገራት እንዲያወግዙ ጠይቀዋል። አራጋቺ እንደሚሉት ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱትን ጦርነት ህገወጥ የተስፋፊነትና የጦርነት ናፋቂዎች ምግባር በማለት አውግዘውታል። ብራዚል፣ ሩሲያ፣ ህንድና ቻይና የመሰረቱት ብሪክስ እንደ ጎርጎሮሳውያኑ አቆጣጠር በ2011 ደቡብ አፍሪካን ከቅርብ ዓመታት ወዲህ ደግሞ ግብፅ፣ ኢትዮጵያ፣ ኢንዶኔዥያን፣ ኢራንና የተባበሩት አረብ ኤሚሬቶችን በአባልነት ያስተናብራል። ግብፅና ኢትዮጵያ በአባይ ውሃ አጠቃቀም ሰበብ ይወዛገባሉ። ኢራንና የተባበሩት አረብ ኤሚሬቶች በኢራን ላይ በተከፈተው ጦርነት ምክንያት አይንና ናጫ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ጉብኝታቸው የመጀመሪያ ላይ በፕሬዝዳንት ዢ ጂንፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ መዲና ቤጂንግ በሚገኘው በታላቁ የቻይና ህዝብ አዳራሽ ውስጥ ባደረጉት ንግግራቸው እንዳሉት ቻይናና አሜሪካ አስደናቂ የወደፊት ተስፋ ያላቸው ሀገራት ናቸው። ትራምፕ አስተናጋጅ ሀገር የህዝባዊት ቻይናን ፕሬዚዳንት ዢ ጂንፒንግን ታላቅ መሪ ሲሉ ማሞካሽተዋቸዋል። ጓደኛው መሆን ትልቅ ክብር ነው ሲሉም ትራምፕ መግለጻቸውን ዶቼ ቬለ ዘግቧል። የቻይናው መሪ ዢ ጂንፒንግ በበኩላቸው የአሜሪካና የቻይና የጋራ ጥቅም ከልዩነታቸው እንደሚበልጥ ያላቸውን እምነት ባደረጉት ንግግር አስታውቋል። በሁለቱ ሀገራት መካከል ያለው የተረጋጋ ግንኙነት ለዓለም ፋይዳ እንደሚሆንም ዢ ጠቁመዋል። የቻይና መንግስት መገናኛ ብዙሃን ዘገበ እንደተባለው ደግሞ ታይዋን በሁለትዮሽ ግንኙነት ውስጥ በጣም አስፈላጊ ጉዳይ እንደሆነ፣ በአግባቡ ካልተያዘ ግጭት ሊፈጠር እንደሚችል የቻይናው ዢ በሁለቱ ሀገራት መሪዎች ስብሰባ ላይ አስጠንቅቀዋል። የሁለቱ መሪዎች የግል የተባለው ውይይት ለሁለት ሰዓታት የዘለቀ እንደነበር ተመልክቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቻይና ጉብኝት የውጭ ጉዳይ ሚኒስትር ማርኮ ሩቢዮን፣ የመከላከያ ሚኒስትር ፔት ሄግስትን እና የቴስላ ዋና ስራ አስፈጻሚ ኤሎን ማስክ የሚመራ የንግድ ተወካዮች የልዑካን ቡድንን ያካተተ ነው። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የፈረንሳዩ ፕሬዝዳንት አማኑኤል ማክሮ የአፍሪቃ ጉብኝታቸውን በኢትዮጵያ ባደረጉት ጉብኝት ትናንት ምሽቱን አጠናቀቁ። ማክሮ በኢትዮጵያ ቆይታቸው የአፍሪቃ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የረጅም ጊዜ ውክልና ጥያቄን ጨምሮ ሌሎች ጉዳዮችን መክረዋል። ማክሮ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ በዚያው በአዲስ አበባ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና ከመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ተገናኝተው ተወያይተዋል። በአፍሪቃ ህብረት በተካሄደው ስብሰባ የአፍሪቃን ውክልና አስፈላጊነትን መሪዎች መገንዘባቸውን የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የጸጥታው ምክር ቤት የዓለምን አሙነታዎች የማይወክል ሲሉ ተናግረዋል።
4: A security council that today does not represent geographically the realities of the world.
5: የጸጥታው ምክር ቤት ዛሬ በመልካም ምድራዊ መልኩ የዓለምን አሙነታዎች የማይወክል ነው። ሶስት የአውሮፓ ቋሚ አባላት አሉን። አንድ ሰሜን አሜሪካና አንድ እስያ። ላቲን አሜሪካ የለም፣ አፍሪካ የለም። የጸጥታው ምክር ቤት የህጋዊነት ችግር እንዳለበት ግልጽ ነው። ይህም የውጤታማነት ችግርን ያመጣል። ስለዚህ ያለም አቀፉን ማህበረሰብ ፍላጎትና የጸጥታው ምክር ቤት ማሻሻያውን ማፋጠን ለአፍሪካ ቋሚ መቀመጫዎችና ሌሎች አስፈላጊ የሆኑ እርማቶች ማድረግ ያሁኑ ቋሚ አባላት ፍላጎት ነው።
2: በአፍሪካ ግብጽን፣ ኬንያንና ኢትዮጵያን የጎበኙት የፈረንሳይው ፕሬዝዳንት አማኑኤል ማክሮ በበኩላቸው አፍሪካ እንደተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባሉ ዓለም አቀፍ ተቋማት ውስጥ የተሻለ ውክልና እንዲሰጣ ተጠይቀዋል።
6: Marque concrète là aussi de notre travail commun à Nairobi.
5: በናይሮቢ የጋራ ስራችን 11 የአፍሪካ ሀገራት የፍራንኮ ሜክሲካዊ ተነሳሽነት በመባል የሚታወቀውና ከጥቂት አመታት በፊት የጀመርነው ተነሳሽነት የባለ ብዙ ወገን ተግባራትን በማሻሻል እድገት አሳይተናል። ተነሳሽነቱ በተባበሩት መንግስታት የጸጥታው ምክር ቤት በጅምላ ጭካኔ የተሞላው የቬቶ ስልጣን አጠቃቀምን ለመገደብ ያለመ ነው። በጸጥታው ምክር ቤት ድምጽን በድምጽ የመሻር ስልጣን ያለው አባል ሀገር የመንግስታቱ ድርጅት ጅምላ ጭካኔ ሲፈጸም ስራው በአግባቡ እንዳይሰራና እንደሚያደናቅፈው ማንንም በህጋዊ መንገድ ሊረዳ አይችልም።
6: Lorsqu'un crime de masse est en cours.
2: እስራኤል በኢራን በሚደገፈው በሂዝቦላ ወታደራዊ ቡድን መስረተ ልማቶች ላይ ያነጣጠረ አዲስ የጥቃት ማዕበል በደቡባዊ ሊባኖስ ውስጥ መጀመሯን ትናንት ረቡዕ አስታወቀች። እስራኤል ጦር በመግለጫው በደቡባዊ ሊባኖስ ውስጥ ለሚገኙ በርካታ አካባቢ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ መስጠቱን አስታውቋል። በሌላ በኩል የሊባኖስ ጤና ጥበቃ ሚኒስትር ከቤይሩት በስተደቡብ በሚገኘው ራጎዳና ላይ በመኪናዎች ላይ ባነጣጠረ ጥቃት ሁለት ህጻናትን ጨምሮ 8 ሰዎች መገደላቸውን ገልጿል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ ወዲህ በሊባኖስ የሚገኘው የሂዝቦላ ወታደራዊ ቡድን የአጸፋ ጥቃት ከጀመረና እስራኤል የቡድኑን መሰረተ ልማቶች በደቡባዊ ሊባኖስ ማውደም ከጀመረች ወዲህ በሊባኖስ ከ2800 በላይ ሰዎች ተገድለዋል። ከነዚህ መካከል ደግሞ 200 ህጻናት መሆናቸውን የሊባኖስ መንግስት አስታውቋል። ስልጣን ላይ ያለው የጀርመን መንግስት ያከናወናቸውን በጎ ምግባራት የሀገሪቱ ህዝብ በጥሞና እንዲገነዘብ ሲሉ የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክል መከሩ። ስልጣን ከያዘ በቅርቡ አመት የደፈነው የመራሄ መንግስት ፍሬድሪሽ ሜርስ ተጣማሪ መንግስት የጀርመንን ምጣኔ ሀብት ለማሳደግና የህዝቡን ፍላጎት ለማሟላት ብዙም አልጣረም ተብሎ ይወቀሳል። የክርስቲያን ዲሞክራሲያዊ ህብረት ሲዲዩና የዲሞክራቶቹ ፓርቲ ኤስፒዲ ተጣማሪ መንግስት አማራጭ ለጀርመን ኤኤፍዲ ከተሰኘው ቀኝ ጽንፈኛ ፓርቲ ጠንካራ ተቃውሞ እየገጠመው ነው። ጀርመንን እንደ ጎርጎሮሳውያኑ አቆጣጠር ከ2005 እስከ 2021 ለ16 ዓመታት ያህል የመሩት አንጌላ ሜርክል እንደሚሉት ሁሉም ጀርመናዊ የወቅቱን መንግስት በጎ ምግባራትና ጥረቶች ማጤን አለበት። በዘመነ ስልጣናቸው ከፍተኛ ዝናን ድጋፍ አትርፈው የነበሩት የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክልና የወቅቱ መራሄ መንግስት ፍሬድሪሽ ሜርስ ልዩነት ቢኖራቸውም ሁለቱም የክርስቲያን ዲሞክራሲያዊ ህብረት ሲዲዩ ፖለቲከኞች ናቸው። በመጨረሻም ስፖርት፣ ዩናይትድ ስቴትስ ከአምስት ታዳጊ ሀገራት የሚመጡ የዓለም የእግር ኳስ ዋንጫ ደጋፊዎች ህጋዊ የግጥሚያ ቲኬቶችን ይዘው ወደ አሜሪካ የሚጓዙ ከሆነ የቪዛ መያዣ ክፍያ ከመክፈል ነፃ እንደምታደርግ አስታወቀች። የትራምፕ አስተዳደር ስደተኞች ላይ ያደረገ ባለው እርምጃ ባለፈው ዓመት ከ50 አዳጊ ሀገራት ለሚመጡ ሰዎች በነፍስ ወከፍ እስከ $15,000 መያዣ እንዲከፍሉ የሚል መስፈርትን ማስተዋወቁ የሚታወስ ነው። مكفل አለባቸው ከተባሉ ታዳጊ ሀገራት መካከል አምስቱ ለዓለም ዋንጫ ውድድር በማለፋቸው የሚያጃ ብር እንዲከፍሉ አይገደዱም። እነዚህ አምስት ሀገራት አልጄሪያ፣ ካፕ ቨርዴ፣ አይቮሪ ኮስት፣ ሴኔጋል እና ቱኒዚያ ናቸው። ይህንን ተከትሎ ዩናይትድ ስቴትስ ከነዚህ አምስት ሀገራት የሚመጡ ደጋፊዎችና ከፊፋ ቲኬት የገዙ ዜጎች ከቪዛ ቦንድ መስፈርት ነጻ መሆናቸውን አስታውቃለች። የዓለም እግር ኳስ ዋንጫ ተጫዋቾች፣ አሰልጣኞችና አንዳንድ ሰራተኞች አሜሪካ ካስቀመጠችው የሚያጃ ገንዘብ መስፈርት ነጻ ሆነዋል። ይህ የፍልሰተኞችን አሊያም የስደተኞችን ጉዳይ ያዘው የይቅርታ ማስተካከያ በትራምፕ አስተዳደር ያልተለመደ ክስተት መሆኑ ተመልክቷል። በካናዳ፣ ሜክሲኮና በዩናይትድ ስቴትስ በጋራ አስተናጋጅነት የሚካሄደው የፊፋ የዓለም እግር ኳስ ዋንጫ የፊታችን ሰኔ 4 ይጀምራል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በዩናይትድ ስቴትስ ከአራት ዓመታት በፊት ኢትዮጵያ ላይ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። ዩናይትድ ስቴትስ ኤርትራ ላይ ጣለችውን ማዕቀብ ለማንሳት እያሰበች እንደሆነ ያስታወቀችው በዚሁ ሰሞን እንደሆነ የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና በፕሬዝዳንት ጂ ቺፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ አስደናቂ መሪ ሲሉ ጂ ቺፒንግን አሞካሽተዋቸዋል። ሁለቱ ሀገራት መካከለ ያለው የተረጋጋ ግንኙነት ለዓለም ፋይዳ እንደሚሆን የተናገሩት ጂ ቺፒንግ በበኩላቸው የታይዋን ጉዳይ በአግባቡ ካልተያዘ ግን ግጭት ሊፈጠር ይችላል ሲሉ አስጠንቅቀዋል። የፈረንሳይ ፕሬዝዳንት አማኑኤል ማክሮ የአፍሪካ ጉብኝታቸውን በኢትዮጵያ ባደረጉት ጉብኝት ትናንት ምሽቱን አጠናቀዋል። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንድታገኝም ጠይቀዋል። ስልጣን ላይ ያለው የጀርመን መንግስት ያከናወናቸውን በጎ ምግባራት የሀገሪቱ ህዝብ በጥሞና እንዲገነዘብ ሲሉ የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክል መከሩ። ዜናው አበቃ።
1: የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።
0: የዜና መጽሔት
1: ወደ መጀመሪያው የዜና መጽሔት ዘገባችን ስናልፍ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከአራት ዓመት በፊት ኢትዮጵያ ላይ በዩናይትድ ስቴትስ ተጥሎ የቆየው የጦር መሳሪያ ማዕቀብ መነሳቱ ተገልጿል። ይህንን ይፋ ያደረገው በአሜሪካን የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ምክንያቱ ምን እንደሆነ ግን በግልጽ አልጠቀሰም። በጉዳዩ ላይ ምልከታቸውን ያጋሩን አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ ውሳኔው የፕሬዝዳንት ትራምፕ አስተዳደር እከተለዋለሁ ካለው ግጭትን የማስወገድ መርህ አንጻር በተቃርኖ የሚቆምና የተካረረ ያሉት የኢትዮጵያና የኤርትራ ግንኙነት ላይ አቀጣጣይ ምክንያት እንዳይሆን ስጋታቸውን ጠቅሰዋል። ሰለሞን ሙጬ ከአዲስ አበባ ተከታዩን ዘገባ ልኮልናል።
3: የጦር መሳሪያ ማዕቀብን ማንሳት እየተካረረ በሄደው በኢትዮጵያና በኤርትራ ጉዳይ ህዋትም በዚህ ሂሳብ ውስጥ የሚታይ ስለሆነ እንደገና ተጨማሪ አቀጣጣይ ሊሆን ይችላል የሚል ግምገማ ነው ያለኝ።
6: ዩናይትድ ስቴትስ ከ2014 ዓመተ ምህረት ጀምሮ ኢትዮጵያ ላይ ጥላው የቆየውን የጦር መሳሪያ ማዕቀብ ማንሳቷ የተገለጸው በዚህ ሳምንት መግቢያ ነው። ይህ እርምጃ መነሻው ምን ሊሆን እንደሚችል የጠየቅናቸው አንድ የዓለም ቀፍግና የዲፕሎማሲ ጉዳዮች ተንታኝ አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት የመካከለኛው ምስራቅ አጋሯ የሆኑ ሀገራትን ከኢራን ጥቃት በመከላከል ረገድ ጥያቄ ውስጥ መግባቷና መከላከል አለመቻሏ ከአፍሪካ ቀንድ ቀጠና ያሉ ሀገራት ያላትን ግንኙነት ለማሻሻል ምክንያት ሳይሆን እንዳልቀረ ጠቅሰዋል።
3: ከኢራን ጋር የተፈጠረው ጦርነት እነዚህን ሀገራትን መከላከል አልቻለችም። ጥበቃ ልታደርግላቸው ልትከላከልላቸው አልቻለችም። ስለዚህ እነዚህ ሀገራት ከአሜሪካ ጋር ያላቸውን ግንኙነት ሪኮንሲደር እንዲያደርጉ የተገደዱበት ነባራዊ ሁኔታ ያለ ይመስለኛል።
6: ይህ አሜሪካ ኢትዮጵያ ላይ ጥላው ከቆየችው የጦር መሳሪያ ማዕቀብ ማንሳት ጋር ምን ያገናኘዋል?
3: አሜሪካ በመካከለኛው ምስራቅ ያላትን ቦታ ለማስከበር አማራጮችን መመልከቷ ተፈጥሯዊ ነው። በዚህ መነሻነት ይመስለኛል እንግዲህ ከኤርትራም ጋር ከኢትዮጵያም ጋር ያላትን ነገር ወደ ማጠባበቅ ተካሮ የነበረውን ወደ ወዳጅነት የመመለስ ተግባርን እየፈጸሙ ነው የሚል ግምገማ ነው ያለኝ። በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ግምገማ ወስደው በውጭ ግንኙነት ፖሊሲ ሰነዳቸው ላይ ይህንን ሊፈጠር የሚችልን ጦርነት ማስወገድ ዋናው ግባችን ነው የሚል ስቴትመንት ስላለው ሲደመር አሁን ያልኳቸው በመካከለኛው ምስራቅ የተፈጠሩ ተጨባጭ ሁኔታዎች ጠንከር ያለ ግንኙነትን የመመለስ ግንኙነትን የማጠናከር እርምጃ ውስጥ እንዲሳተፉ ያደረጋቸው ይመስለኛል።
7: ይህ የዩናይትድ ስቴትስ ውሳኔ የተሰማው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአሜሪካ አቻቸው ማርኮ ሩቢዮ ጋር ዋሽንግተን ውስጥ በዚሁ ሰሞን ከተወያዩ በኋላ ነው። የኢትዮጵያ ፌዴራል መንግስትና ህወሓት ውዝግብ ባየለበትና መንግስት በአማራ ክልል ውስጥ ከፋኖ ጋር ጦርነት ውስጥ ባለበት በዚህ ወቅት እርምጃው መምጣቱስ ምን ትርጉም ይሰጠዋል ብለን ተንታኙን ጠይቀናቸዋል።
3: በኢትዮጵያ መንግስት ላይ ተጥሎ የነበረው ማዕቀብ በዚህ በትግራይ ጦርነቱ ወቅት ተፈጥሯል ከሚባል እና የኢትዮጵያ መንግስት ከሚከሰስባቸው መጠነ ሰፊ የሆኑ የሰብአዊ መብት ጥሰቶች ጋር የተያያዘ ስለሆነ ቅድም እንዳልነው የሰብአዊ መብት ጉዳዮችን ግንዛቤ ውስጥ የማያስገባ መርህን የውጭ ግንኙነት መርህን ለሚከተለው የትራምፕ መንግስት ምንም ሰርፕራይዝ የሚያደርግ አይደለም። እነዚህን ማዕቀብ ወደ ማንሳት መሄዱ ግን ተገልብጦ ከታየ ምናልባት የትራምፕ መንግስት እከተለዋለሁ ብሎ በሰነድ ካስተዋወቀን መሰረታዊ ግጭትን የማስወገድ መርህ አንጻር ተቃራኒ ይመስለኛል።
7: ከዚህ ቀደም ብሎ ደግሞ አሜሪካ በኤርትራ ላይ የጣለችውን ተመሳሳይ ማዕቀብ ለማንሳት ማቀዷ ተዘግቧል። አሜሪካ ኤርትራ ላይ የጦር መሳሪያ፣ የፖለቲካና ወታደራዊ መሪዎች የጉዞና እነዚህ አካላት በአሜሪካ ያላቸው ንብረት እንዳይንቀሳቀሱ የማገድ ሶስት ማዕቀቦችን እንደጣለች አስታውሱት የዓለም አቀፍ ጉዳዮች ተንታኙ በዚህ ላይም አስተያየታቸውን ሰጥተዋል።
3: አሁን እንደምናውቀው የትራምፕ መንግስት ወደ ስልጣን ሲመጣ መሰረታዊ የሆነ የአሜሪካ የውጭ ግንኙነት ፖሊሲ ያጣጫ ለውጥ ታይቶበታል። ይህም ማለት ምን ማለት ነው? ከዚህ በፊት ያራምዱት የነበረውን በሰብአዊ መብት ጉዳይ፣ በዲሞክራታይዜሽን ጉዳይ ላይ መነሻውን ያደረገ ግንኙነትን የመቃኘት በዋናነት በየሀገራቱ የሚኖርን የሰብአዊ መብት ጥበቃ የዴሞክራሲያዊ መብቶች እና ስርዓት ዝርጋታን ታሳቢ የሚያደርጉ የውጭ ግንኙነት ፖሊሲ መርህን ነበር የሚከተሉት። የትራምፕና አሁን ያለው መንግስታቸው ግን ወደኋላ ተመልሶ አሜሪካን መልሶ ገናና የማድረግ ትልምን ይዞ ይህንን ቫሊዩ ቤዝድ የምንለውን ታሪካዊ የሆነውን ግንኙነታቸውን ዝቅ አድርጎ ቀጥተኛ የሆነ ትራንዛክሽናል ወይም ሰጥቶ በመቀበል ኢኮኖሚያዊ ፋይዳን ታርጌት ያደረገ ኢኮኖሚያዊ ጥቅምን ታርጌት ያደረገ መርህን የሚከተል የውጭ ግንኙነት ፖሊሲን እንደሚያራምዱ አይተናል።
7: የዩናይትድ ስቴትስ እና የኢትዮጵያ ውጭ ጉዳይ ሚኒስትሮች በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና የሁለቱን ሀገራት የጸጥታ ሁኔታ በማጠናከር ላይ መምከራቸው ተገልጿል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
1: ቀጣዩ ዘገባችንም በዚሁ በአሜሪካና ኢትዮጵያ ግንኙነት ላይ ያተኩራል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካው አቻቸው ማርኮ ሩቢዮ ጋር በሁለቱ ሀገራት መካከል ባለ የቆየ የሁለትዮሽ ግንኙነትና ቀጠናዊ ጉዳዮች ላይ በቅርቡ ውይይት አካሂደዋል። የአሜሪካን ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ኤፓክ በመጻሩ ውይይቱን አስመልክቶ ባወጣው መግለጫ በኢትዮጵያ ግጭት ቆሞ መረጋጋት እንዲኖር እንዲሁም ዴሞክራሲያዊ አስተዳደር ማስፈንን የተመለከቱ አጀንዳዎች ትኩረት ሊሰጣቸው እንደሚገባ አመልክቷል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን ልኮልናል።
8: በኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተመራ የልዑካን ቡድን ሰሞኑን ዋሽንግተን ውስጥ ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽና የምስራቅ አፍሪካ ቀጠናዊ ጉዳዮች ላይ ተነጋግረዋል። የውጭ ጉዳይ ሚኒስትሮቹ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ በምትጫወተው ወሳኝ ሚና ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስቴር አስታውቋል። በተጨማሪም የሁለቱ ሀገራት የጸጥታ አጋርነት እንዲሁም የሀገራቱን የንግድ ዕድሎች ማሳደግ፣ ቀይ ባህርና የማሪታይም ደህንነት ጉዳዮች በውይይታቸው የዳሰሷቸው ነጥቦች ናቸው። ማርኮ ሩቢዮ ከዶክተር ጌዲዮን ጋር በአካል ተገናኝተው ከመነጋገራቸው አስቀድሞ በዚያው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት፣ በጸረ ሽብር ትብብር፣ በኢኮኖሚና በአፍሪካ ቀንድ ደህንነት ዙሪያ በስልክ ተወያይተዋል። የአሜሪካን ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ ኤፓክ ውጥረቶችን ለመቀነስና በአፍሪካ ቀንድ ውስጥ አሳታፊ ዘላቂ ማዕቀፎችን ለመፍጠር የሚጥሉ ዲፕሎማሲያዊ ጥረቶችን በደስታ እንደሚቀበል ውይይቱን አስመልክቶ ባወጣው መግለጫ አመልክቷል። ድርጅቱ በኢትዮጵያ ዘላቂ ሰላም ማስፈን፣ ሁሉን አቀፍ ብሔራዊ ውይይት፣ የዜጎች እኩልነት፣ ተጠያቂነት ያላቸው ተቋማት፣ የሕግ የበላይነትን ማክበር፣ የኢኮኖሚ ድልና ለሁሉም ኢትዮጵያውያን መሠረታዊ መብቶችና ነጻነቶችን ማክበር እንደሚያስፈልግ አመልክተዋል። በአፍሪካ ቀንድ አጠቃላይ ሁኔታ በአማራ ክልል እየተካሄደ ያለው ጦርነት፣ በኦሮሚያ፣ በደቡብ ኢትዮጵያና በትግራይ ክልሎች ውስጥ ያለው አለመረጋጋት፣ በሱዳን የቀጠለው ጦርነትና የቀይ ባህር ደህንነት ተለዋዋጭነት የክልሉን ሰላም መረጋጋትና የሰብአዊ ሁኔታዎች አደጋ ላይ የሚጥሉ ናቸው ብሏል ድርጅቱም። የኢፓክ የቦርድ አባልና ዋና ጸሐፊ አቶ ዩም ፍስሐ ለዶችቨል በሰጡት አስተያየት በኢትዮጵያ ወቅታዊ ሁኔታ ላይ ትኩረት ሊሰጣቸው የሚገቡ ጉዳዮች ያሏቸውን እንደሚከተለው አንስተዋል።
9: አሁንም ደግሞ ይሄ ሰላም እንዲመጣ ደግሞ ሁለቱም ሀገሮች ያለው ግንኙነት እንዲጠናከር፣ ዘላቂ ሰላም እንዲመጣ መጀመሪያ ጦርነቱ ሲቆም፣ በተለይ አማራ ክልል ላይ ሁለተኛ ደግሞ የታሰሩ ሲፈቱ፣ እነኚህን የመሳሰሉትን በጣም ዋና ዋና ግዙፍ ነገሮች ሳይደረጉ በፊት እንዴት አድርጎ ነው እሱ ሰላም የሚመጣው? እና ይሄንን ነገሮች አብረው መታየት አለባቸው።
8: አቶ ዮም እንዳሉት የደህንነት ትብብር የቀጠናው መረጋጋትና የኢኮኖሚ እድል ሊሳካ የሚችለው በተረጋጋች ሁሉን አቀፍና ሰላማዊ በሆነች ኢትዮጵያ ውስጥ ብቻ ነው።
9: እንደውም በቅድመ ሁኔታ መሆን ያለበት ያለው ጦርነት እንዲቆም፣ ሰላም በሀገር ውስጥ እንዲሆን፣ ህግና ፍትህ እንዲሰፍን፣ እነኚህ ሁሉ ነገሮች በጣም ትላልቅ ሀገሮች እያሉ እንዴት አድርጎ ነው እሱ የሚካሄደው የሚለው ነገር ላይ ነው አለው። አብሮ መታየት አለባቸው። የአሜሪካን መንግስት፣ የኢትዮጵያ መንግስት ግድሩ ከ120 በላይ ያለ ግንኙነት ነው። ያ እንዲጠናከር ማድረጉ ሁላችንም የምንፈልገው ነገር ነው።
8: ይህ ውይይት በሁለቱ ሀገራት መካከል ያለውን ወዳጅነት ወደ አዲስ ምዕራፍ ለማሸጋገር ትልቅ ሚና እንደሚኖረው የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ዶቼ ቬለ ያነጋግራቸው የፖለቲካ ሳይንስ ባለሙያ አቶ መኮንን ከተማ ኢትዮጵያና አሜሪካ ሰሞኑን የተስማሙባቸው ጉዳዮች ከ120 በላይ ያስቆጠረውን ግንኙነታቸውን ህጋዊ ቅርጽ ያስያዘ መሆኑን አስረድተዋል።
10: የ120 ግንኙነት ህጋዊ ቅርጽ መልክ ያስያዘ ነው ይሄ የተስማሙት ይሄ ስምምነታቸው። ለምን ከአሁን በኋላ ኢትዮጵያና አሜሪካ በዚህ ጉዳዮች ላይ ነው መስማማት ያለባቸው እና ግንኙነቱ ይህን መልክ መያዝ አለበት የሚል ሰነድ አግሪ አድርጓል።
8: ከዚህ በፊት በሁለቱ አገሮች መካከል በአሜሪካ ውጭ ጉዳይ ሚኒስቴር ደረጃ የተደረሰ ስምምነት እንዳልነበር ያወሱት የፖለቲካ ሳይንስ ባለሙያው የአሁኑ ስምምነት የሁለቱን አገሮች ግንኙነት ወደ ላቀ ደረጃ እንዳመራው ጠቁመዋል።
10: ኢትዮጵያና አሜሪካ ብዙ ዓመት ግንኙነት ነበራቸው፣ ግን እንዲህ በወረቀት ላይ ተጽፎ የእኛ ግንኙነት በዚህ መሰረት መሆን አለበት የሚል የለም። ያው ቃኘው በነበረ ጊዜ

0: ግንቦት 24 ቀን 2018 ዓ.ም ምረት የሚደረገው ምርጫ በተመለከተ ዶቼ ቬለ የምርጫውን ዝግጅት ሂደትና ተያያዥ ክስተቶችን እየተከታተለ በአምደ መረብ የቀጥታ ጥንቅር ላይቭ ብሎግ ያቀርብላችኋል። በመናቀርበው ላይቭ ብሎግ የምርጫውን ዝግጅትና ሂደት የምርጫው ለት ደግሞ የድምጽ አሰጣጡን የሚቃኙ መረጃዎችን በፌስቡክ በቴሌግራምና በዋትስአፕ ገጾቻችን እንድትከታተሉ ኮዲሁ እንጋብዛለን። ቀጥሎ የሚቀርቡ ዘገባዎቻችን ከሚቀርቡት መካከል ሁለቱ ምርጫውን ይመለከታሉ። በአማራ ክልል ለሚካሄደው 7ኛው ሀገር አቀፍ ምርጫ 17 ቀናት ብቻ ቢቀሩም ተፎካካሪ የፖለቲካ ፓርቲዎች በክልሉ ባለው የጸጥታ ስጋትና በፋኖ ታጣቂዎች እንቅስቃሴ ምክንያት የምርጫ ቅስቀሳ ለማድረግ መቸገራቸውን ገለጹ። እጩ ተወዳዳሪዎች የአካል ደህንነት ስጋት እንዳለባቸው ከመግለጻቸውም በላይ የንብረት አከራዮች ለጥቃት እንጋለጣለን በሚል ፍራቻ ትብብር እየነፈጓቸው መሆኑን አመልክተዋል። ኢሳያስ ገላው ተጨማሪ ዘገባ አለው።
1: በአማራ ክልል በ7ኛው ሀገር አቀፍ ምርጫ የሚሳተፉ 23 ሀገራዊና ክልላዊ የፖለቲካ ፓርቲዎች 17 ቀናት በቀሩት የምርጫ ጊዜ አስቻይ ሁኔታ ባለባቸው አካባቢዎች የምርጫ ቅስቀሳ ማድረግ ቢችሉም የጸጥታ ስጋት ባለባቸው አካባቢዎች ግን የፓርቲያችንን ዓላማ ለማስተዋወቅ ተቸግረናል ይላሉ። በአዴት የምርጫ ጣቢያ ለህዝብ ተወካዮች ምክር ቤት ኢዜማን ወክለው እጩ ሆነው የቀረቡት አቶ ይበልጣል አድማሱ ራሳችንን ወደ ማህበረሰቡ ወርደን በአካል ለማስተዋወቅ የጸጥታ ሁኔታው እንቅፋት ፈጥሮብናል ይላሉ።
2: አሁን ያለንበት ሁኔታ ይውላ አስቻይ ሁኔታዎች ስለሌሉ መቀስቀስ ስለማይቻል በዚህ በሶሻል ሚዲያውና በሚኒስትር ሚዲያው ያው ፖሊሲና ስትራቴጂዎቻችን ለህዝቡ ለማስተዋወቅ አንዳንድ ስራዎችን እየሰራን ነው። አሁን የጸጥታው ሁኔታ አንደኛ ሳይኮሎጂካሊ አንኖ የሚባለው ግሩፕ ምርጫውን አንቀበለውም ስላለ ማህበረሰቡም ይሄ ተወዳዳሪውም ኮንፊደንሻሊ ምንም አልሆን ብሎ እንደልብ ተንቀሳቅሶ ለመቀስቀስ ያው ሳይኮሎጂካል ተጽዕኖ አለው። ሌላ ደግሞ ፕራክቲስም ቢደረግ ሊመጣ የሚችለውን የሰው ህይወት በመፍራት ያው እንደልባችን እየተንቀሳቀስ ነው ለማለት ይከብዳል።
1: ለምርጫ ቅስቀሳም የሚያስፈልጉ የመኪናና የድምጽ መሳሪያዎችን ጭምር ለመከራየት ባለንብረቶች ፍቃደኛ አለመሆናቸውንም ነው የሚያክሉት።
2: አሁን መኪና ምናምን ለማግኘት ይሄ ካለው ሲቹዌሽን ጋራ ባለሀብቶች መኪና ለመከራየት በጣም ፈቃደኛ አይደሉም።
1: ከሰሞኑ ግጭት በነበረባቸው እንደ ወግዲ ባሉ ወረዳዎች ያለውን ሁኔታ እያጠናን የምርጫ ቅስቀሳን እንከውናለን የሚሉት የወሎ ዲሞክራሲያዊ ፓርቲ የደቡብ ወሎ ዞን አስተባባሪ የሆኑት አቶ መሐመድ የሱፍ ናቸው።
3: ለምሳሌ አሁን አውለታ ውግዲ ላይ ችግር ነበረ፣ አሁን ተስተካክሏል መስሎኛል። አብዛኛውን ያው ተዛውም እዛውም ጸጥታው ስላለ ግንዛቤ ውስጥ አድርገን ነው እንግዲህ አንዳንድ ቦታዎች ላይ መንግስትም እኮ የማይቀሰቅስባቸው ቦታዎች አሉ።
1: በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል አዴሃን ሊቀመንበር የሆኑት አቶ ተስፋውን አለምነ መንግስት በሚንቀሳቀስበትና አስቻይ ሁኔታ ባለባቸው ስፍራዎች ፓርቲዎች እየተንቀሳቀሱ ራሳቸውን በማስተዋወቅ ላይ ናቸው ይላሉ።
4: እያንዳንዱ ፓርቲው አሸናፊ ሆኖ ለመውጣት ቅስቀሳውን በተገቢ ሁኔታ እያካሄደ ነው የምንለው። ኦፍኮርስ አንዳንድ አካባቢዎች ችግሮች አሉ። እነኛን ችግሮች ቢሆን በንግግርም በውይይትም ማለፍ ብሎም ደግሞ መንግስት የመጀመሪያ ተግባሩ ሰላምና ደህንነት ማስጠበቅ ስለሆነ መንግስት ሰላምና ደህንነት ካስጠበቀባቸው አካባቢዎች ፓርቲዎች እየተንቀሳቀሱ ይገኛሉ።
1: በክልሉ ያሉ ሁሉም ፓርቲዎች በቅስቀሳ ላይና ራሳቸውን በማስተዋወቅ ላይ ናቸው ባይባልም የኢትዮጵያ ምርጫ ቦርድ ግን ይህንን እድል በመገናኛ ብዙሀን እንዲጠቀሙ ሰጥቷል የሚሉት አቶ ተስፋሁን አለም ነው። ፓርቲዎች ግን በምርጫ ቅስቀሳ ሂደቱ ያላቸውን ቅሬታ በጋራ ምክር ቤቱ በኩል እያነሱ መፍትሄ እየተሰጣቸው ነው ይላሉ።
4: የጋራ ምክር ቤቶች ሁሉም ፓርቲዎች ቅስቀሳ አድርገዋል ወይ ካልከኝ አያደርጉም ያደረጉ አይደሉም። ግን አንዳንድ ፓርቲዎች ገዢው ፓርቲ ጨምሮ በሰፊው ሁኔታ እንቅስቃሴ የምርጫ ቅስቀሳቸውን እያካሄዱ የሚገኙ ፓርቲዎች አሉ። የመንግስት ተቀዳሚ ተግባሩ ሰላምና ደህንነት ማስጠበቅ ስለሆነ ያንን እንዲያደርግ እንደ ጋራ ምክር ቤት እየጠየቅን እያስተካከለ ለምርጫው ምቹ ሁኔታ እንዲፈጠር ጥረት እየተደረገ ነው የሚገኘው እና የተነሱ ጉዳዮች እንዲፈቱ ነው ጥረት እያደረግን ያለ ነው። የሚነሱ ፓርቲዎች እጩዎች እንዲቀሰቅሱ ተደረግነ፣ ሌሎችም ችግር አለብን የሚሉትን እነዛን ገዢው ፓርቲ በፍጥነት ገዢው ፓርቲ ድርብ ኃላፊነት ስላለበት በፍጥነት እንዲፈታ ነው እየተነጋገርን ያለ ነው።
1: በአማራ ክልል በ7ኛው ሀገር አቀፍ ምርጫ የሚሳተፉ ፓርቲዎች ከጸጥታ አንጻር ገጠመን ላሉ ችግር ምላሽ እንዲሰጡን ወደ አማራ ክልል ሰላምና ደህንነት ቢሮ ኃላፊ ዶክተር እሸቱ የሱፍ ጋር ስልክ ደውለን በቀጠሮ ብንለያይም በድጋሜ ጉዳዩን የክልሉ ፖሊስ ጠቅላይ መምሪያ ምላሽ ይስጥበት በማለታቸው ወደ አማራ ክልል ፖሊስ ጠቅላይ መምሪያ ምክትል ኮሚሽነር አበበ ውቤ ጋር ብንደውልም እሳቸውም ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለዶቼ ቬለ ዘገባ ኢሳያስ ገላው።
0: በ7ኛው ሀገር አቀፍ ምርጫ ለመሳተፍ በተለያዩ የኢትዮጵያ ክፍሎች ለሚሳተፉ መራጮች የምርጫ ቅስቀሳ ዝግጅቶች እየተደረጉ ነው። ዶቸቨለ በመስራቅ ወለጋ ዞን ነቀምቴ ከተማ ያነጋገራቸው ነዋሪዎች

0: የምርጫ ካርድ በመውሰድ ይወክለናል ያሉትን ለመምረጥ የምርጫውን ለት እየተጠባበቁ እንደሚገኙ ተናግረዋል። ንጋሳ ደሳለኝ የመራጮቹን አስተያየቶች አሰባስቧል።
1: አመሰግናለሁ። ስሜ ረጋ ሳይረታ ይባላል። የነቀምቴ ከተማ 06 ቀበሌ ነዋሪ ነኝ። ብሔራዊ ምርጫ ቦርድ ባስቀመጠው ጊዜ ሰሌዳ መሰረት እኔም በቀበሌ ከቤተሰቦቼ ጋር ተመዝግቤ ምርጫ ካርድ ወስጄ የምርጫ ቀኑ በመጠባበቅ ላይ ይገኛለሁ። እንግዲህ ምርጫ ሲባል ህዝቡ ይሆነኛል ብሎ የሚያምነውን አስተዳደሩ የሚመርጥበት ስርዓት ነው እና ህዝቡ በዲሞክራሲያዊ መንገድ በሰላማዊና ዲሞክራሲያዊ መንገድ ይሆነኛል ብሎ የሚያስበውን ለአካባቢው ሰላምና ጸጥታ ለማስፈን ይችላል። ያለምንም ተጽዕኖ በመምረጥ አመራሮቹን በስልጣን ላይ የሚያስቀምጥበት መንገድ ነው።
2: እኔ መቃንኮ ኛሬ ቦካን ጀደማ ጅራታ መጋላ ነቀምቴ ገንዳ ቡርቃጃቶ ችለነ አኩመ ቤከሙ ጀልቀበ ካርዲ ፉረተማ ካርዲ ኬኛ ፉረኔራ።
3: ስሜ ኛሬ ቦካ ይባላል። የነቀምቴ ከተማ ቡርቃጃቶ ቀበሌ ነዋሪ ነኝ። ምርጫ እንደሚታወቀው መጀመሪያ ካርድ ነው የሚወሰደው። ካርዳችንን ወስደናል። ለምርጫም በጥሩ ሁኔታ እየተዘጋጀን ነው። በዚህ ሁኔታ ላይ ነው ያለ ነው። ማንኛውም ሰው ለምርጫ ወጣው የሚሆነውን መንግስት መርጠው ስራውን መቀጠል አለበት። ግለሰቡ ራሱ አምኖበት መጀመሪያ ካርድ በመውሰድ በመቀጠል ደግሞ በምርጫ ላይ በቀጥታ በመገኘት የሚሆነውን መምረጥ ነው ያለበት። በዚህ መልኩ ነው የተዘጋጀ ነው።
2: ቀባ ካርድ ፍደቴ ቲአንሴሞ ናማፊለቹ በርባደሰን ከለቲን አርጋሜ ፍለቹ ቲቀባ ናምኒ ከሚዩጀቹ
4: አስናቀይ ተስፋ ይባላል። ከነቀምት ከተማ እንደግሌ የምርጫውን ያው ወጥቼ ካርድ ሲጃለው ምርጫውን ያው ለመምረጥ ህዝቡ በነቂ ሰጥቶ ለመምረጥ ዝግጁነቱን ያው በተለያየ ሁኔታ ያማሳከረ ነው። በሲቪል ሶሳይቲ በማንኛውም ነገር ላይ ማለት ነው ሰው የመረጠውን ያመነበትን ነው የሚመርጠው። እንደ ህብረተሰቡም ያው ምርጫ ማለት ምን ማለት እንደሆነ ያው ለህዝቡ አዲስ አይደለም። በዛ ላይ ደግሞ ምርጫን ለማሳካት ሰላም ካለ ሁሉ ነገር አለ። ህዝቡ ደግሞ ለምርጫም ደግሞ ተዘጋጅቶ በንደሩ ባለበት አካባቢውን ጠብቆ ያው በተለያየ ሁኔታ እየጸለ ህዝቡ ያው ኬታም እንዲያደርግ አምናለሁ።
5: ስሜ ታፈሳ ገመዳደን እንጀደማ ምኖረው በነቀምቴ ከተማ በ07 ቀበሌ ወይ ቡርቃጃቶ ቀበሌ ነው ምኖረው። ለዚህ ምርጫ ዝግጁ ሆኜ ለመምረጥ ዝግጁ ሆኜ እየተጠባበቅ ቤተሰቤንና በሞራዬ ውስጥ የሚገኙ ሰዎችንም ይዤ ለመሄድ ቀኑንና ሰዓቱን ጠብቄ ለመምረጥ ዝግጁ ነኝ።
0: ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት የፕሪቶሪያው ግጭት የማቆም ስምምነት ፈራሚዎች ጉዳዩን ዳግም ሊያድሱት እንደሚገባ አሳስቧል። ድርጅቱ ይህንን ያለው ህወሓት ከስድስት ዓመታት በፊት የነበረውን የትግራይ ክልል ምክር ቤት ወደ ስራ መመለሱ በክልሉ ቀውስ ሊያስከትል ይችላል በሚል ነው። ህወሓት ዛሬ ለዶይቼ ቬለ በሰጠው ምላሽ ይህንን አጣጥሏል። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው።
6: ቅድሚያ ለሰብአዊ መብቶች ኢትዮጵያ ከመጋቢት እስከ ሚያዝያ 2018 ዓመተ ምህረት ባለው ጊዜ አራት የሰብአዊ መብቶች ሁኔታዎች ላይ ዳሰሳ አድርጎ ሊደረግ ይገባል ያለውን ምክረ ሐሳብ ሰጥቷል። በትግራይ ክልል የተቋማዊ ውድቀትና የሰብአዊ ቀውስ ስጋት መኖሩን በጠቀሰበት ቀዳሚው ጉዳይ ህወሓት ከስድስት ዓመታት በፊት በትግራይ ክልል የነበረውን ምክር ቤት እንደገና ማቋቋሙ የፕሪቶሪያውን ስምምነት ማፍረሱንና ወደ ቅድመ ጦርነት የአስተዳደር መዋቅሮች መመለስን ያሳያል ብሏል። ይህም ዳግም የትጥቅ ግጭትና ተያያዥ የሰብአዊ መብት ጥሰቶችን አደጋን ይጨምራል ሲል አሳስበዋል። የድርጅቱ የህዝብ ግንኙነት ኃላፊ መብርሄ ብርሃነ ይህንኑ ለዶይቼ ቬለ ገልጸዋል።
7: ከጦርነቱ በፊት የነበረው ምክር ቤት መመለሱ እና ከዛ ጋር ተገናኝቶ ሊደርስ የሚችል የሰብአዊ መብት ጥሰትና የፕሪቶሪያው መፍረስ ጋር ተያይዞ አሁን ያለው ሁኔታ ሄዶ ወደ ጦርነት ሊሄድ ይችላል። ወደ ጦርነት የሚሄድ ከሆነ ደግሞ የሰብአዊ መብት ጥሰቶችን ከዚህ በፊቱ ሊያደርስ ስለሚችል ዞሮ ዞሮ በፕሪቶሪያው የሰላም ስምምነት ዙሪያ መነጋገሩ የተሻለ ነው የሚል ሪኮመንዴሽን ነው ያቀረብ ነው።
6: የህወሓት ቃል አቀባይ አቶ ሚካኤል አስገዶም ዛሬ ለዶይቼ ቬለ በሰጡት ምላሽ ግን ይህንን አጣጥለውታል።
8: ወደ ግጭት የሚወስድ ምንም ነገር የለውም። ህገ መንግስታዊ መብታችን ነው። ህገ መንግስት ደግሞ ግጭትን የሚያስወግድ እንጂ ግጭት የሚያመጣ ስላልደለ ይህን አስተሳሰብ ትክክል አይደለም። የሚመጣ ግጭት በዚህ የሚመጣ ግጭት ደግሞ የለም። ስለዚህ ቅንጣት የምታክል የሰብአዊ መብት ጥሰት እስካሁን አልታየም፣ ለወደፊቱም አይታይም፣ ከአሁን በፊትም አልነበረም ትግራይ ውስጥ። ስለዚህ ማን በማን ላይ ነው ሰብአዊ ጥሰት የሚፈጽመው? እኛ ከህዝባዊ አላማችን ተነስተን ነው ዲሞክራሲያዊ ስርዓት እንዲገነባ የምንታገለው።
6: ከዚሁ ጋር በተያያዘ በትግራይ ክልል የዘፈቀደ እስርና አስገድዶ መሰወር አሳሳቢ መሆኑን የጠቀሰው ድርጅቱ በክልሉ ኢኮኖሚያዊና ማህበራዊ ውድቀት እንዳይከሰት ስጋቱን ጠቅሷል። የኢትዮጵያ ፌደራል መንግስት የነዳጅ አቅርቦቶችን፣ የገንዘብ ዝውውሮችንና የክልሉን የበጀት ምደባዎችን በአግባቡ ሊያቀርብ ይገባልም ብሏል።
7: በሰላሙም ጊዜ ይሁን በማንኛውም ጊዜ ሊቋረጡ የማይገባቸው መሰረታዊ የህብረተሰብ አገልግሎቶች ለሆኑ እነዚህ ሊቋረጡ አይገባም፣ ወደ ነበረበት መመለስ አለበት የሚል።
6: ሌላኛው ድርጅቱ በአሳሳቢነት የጠቀሰው ወንጀል ባለፈው ሳምንት አዲስ አበባ ውስጥ ተገኝ ባልቻ የተባለ ወጣት ሽሮሜዳ አካባቢ በፖሊስ አባል መገደሉ ነው። ይህንን ድርጊት የፈጸመውን የፖሊስ አባል በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስ ድርጊቱ ኢሰብአዊና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ መሆኑን ጠቅሶ የምርመራ ውጤቱን በቅርቡ ለህዝብ ይፋ እንደሚያደርግ አስታውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያን በጉዳዩ ላይ ገለልተኛ ምርመራ እንዲደረግ ጠይቋል።
7: አዲስ አበባ ላይ የተገደለው በፖሊስ አባል የተገደለው በጣም የሚያሳስብ ነገር ነው። ምክንያቱም የጸጥታ ኃይሎች በተለይም ወደ ፖሊስ ጣቢያ እየሄደ መገደሉ በጣም እጅግ የሚያሳዝን እና የጸጥታ ተቋማት የሚመድቧቸው የፖሊስ አባላት በልዩ ትኩረት መከታተል አለባቸው። ተጠያቂነት መስፈን መቻል አለበት። በግልጽ ማለትም ይሄ ከምን ተነስቶ ነው እንደዚህ አይነት ብሩታል በሆነ መንገድ በፖሊስ ጣቢያ በር ላይ ሊገደል የቻለው እና ይሄ እንዳይደገም በተለይ በዚህ የጸጥታ አካላት ያለው የስነ ምግባር ሁኔታ እጅግ ክትትል የሚያስፈልገው ነው። ሌላኛውና መጨረሻው የዚህ የአዲስ ስታንዳርድ ጋዜጠኛ ሚሊዮን በተመለከተ ነው። ያም እንደ ማሳያ ነው። እንግዲህ እስካሁን በዚህ ረገድ የመጣ ተጠያቂነት የለም። የት ነበር የታሰረው? ማን ነበር ያሰረው? ኃላፊነት የወሰደ አካል የለም። ስለዚህ ይሄ ደግሞ ማይቆም ከሆነ ነገ ከነገ ወዲያ እንደዚሁም ይቀጥል ስለሆነ በሚዲያ ምህዳሩ ላይ እጅግ እየጠበበ መምጣቱን መታየት አለበት።
6: ቅድሚያ ለሰብአዊ መብቶች ኢትዮጵያ ስላነሳቸው አሳሳቢ የመብት ጥሰቶች ምላሽ ለመጠየቅ ለትግራይ ክልል ጊዜያዊ አስተዳደር ቃል አቀባይና ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ብንደውልም ምላሽ አላገኘንም። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
0: በዚህ ሳምንት መጀመሪያ ላይ ኢትዮጵያን የጎበኙት የዓለም አቀፉ የገንዘብ ድርጅት IMF በመጻሩ ዋና ዳይሬክተር ክሪስታሊና ጆርጄቫ የኢትዮጵያን አጠቃላይ የኢኮኖሚ ማሻሻያ አስደማሚ በማለት አወድሰዋል። ዶቼቬላ አስተያየታቸውን የጠየቃቸው የገንዘብ አስተዳደር ባለሙያ እንደሚሉት ግን ሁለት ዓመታት ሊደፍን ወራት የቀሩት የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ጠንካራ ጎኖች ብቻ ሳይሆን ውስንነቶችም አሉት ብለዋል። ስዩም ጌቱ።
9: በያዝነው ሳምንት መጀመሪያ ሰኞ ግንቦት 3 ቀን 2018 ዓ.ም የዓለም አቀፉ የገንዘብ ድርጅት IMF ዋና ዳይሬክተር ክሪስታሊና ጆርጄቫ በኢትዮጵያ ባደረጉት የሥራ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ሲመክሩ ክሪስታሊና የኢትዮጵያን ኢኮኖሚያዊ እድገት በማወደስ በማክሮ ኢኮኖሚው ማሻሻያ ላይ ስለሚኖር ትብብርና ቅድሚያ ሊሰጣቸው ስለሚገባው ጉዳይ አቅጣጫ አስቀምጠዋል። ዋና ዳይሬክተር ክሪስቲና ጆርጄቫ ኢትዮጵያ እያሳካች ነው ላሉት አስደማሚ ያሉት የኢኮኖሚ ማሻሻያ የዓለም አቀፋዊ የኢኮኖሚ ጫናዎችን ማቋቋም የቻለ እንደሆነ ነው ፍንጭ የሰጡትም። በዓለም አቀፉ የገንዘብ ድርጅት IMF እንዲወደስ ያስቻለው ኢትዮጵያ ሐምሌ ወር 2016 ዓ.ም የጀመረችው የማክሮ ኢኮኖሚ ማሻሻያው ምን እምርታዎችን አሳይቶ ይሆን ተብሎ የተጠየቁት መቀመጫቸውን ዩናይትድ ኪንግደም ያደረጉት የገንዘብ አስተዳደር ባለሙያ ዶክተር አብዱል መናን መሐመድ
10: የግብር ስብሰባ፣ የዋጋ ግሽበት መቀነስ፣ የውጭ ምንዛሪው ደግሞ እነሱ እንደሚፈልጉት በገበያ መተመን፣ እነዚህ እንደው ለምሳሌ ነው። የዕዳ ጉዳይ እንኳን ገና በድርድር ላይ ነው፣ ግን የሚታዩ ናቸው። እነዚህ በአገር ደረጃ የለም፣ በማክሮ ደረጃ ያሉት መረጃዎች ያቸዋል። እና እነዚህ ተቋማት IMF ተቋም ዋና ትኩረቱ ቢገርም አንዳንዴ እነዚህ ቁጥሮች እኮ ስለ ሰው ነው አይደለም የሚናገሩት። ታክስ በከፍተኛ ደረጃ መጨመሩ ላይ ነው እንጂ ይሄ ታክስ እንዴት መጣና ህብረተሰቡ ላይ ምን ችግር ፈጠረ የሚለው ጉዳይ ላይ ብዙ ትኩረት የላቸውም። እና ሪፖርቶቹንም ስታነብ በቅርብ ኢቨን መንግስት ያወጣቸው በተከታታይ ሪፖርቶች አውጥቷል። እና ኢኮኖሚው ላይ ገንዘብ ሚኒስትር ያወሩት ስለ ቁጥሮች እንጂ ስለ ሰው ህይወት አይደለም። አየ ታክስ መጨመር እኮ ይቻላል። የፈለገዋል ኤክስትራክቲቭ የሆነ ታክስም በመጣል እኮ ታክስም በከፍተኛ ሁኔታ መጨመር ይቻላል አይደለም። ግን የሰዎችን ህይወት ምን ያህል ረበሸ የሚለው ጉዳይ ላይ አይታይም። እና አጠቃላይ ትኩረታቸው ቁጥሮቹ ላይ ነው። ያም ስለሆነ ነው እንደ እምርታ የሚቆጥሩት። ቁጥር ላይ የምታተኩር ከሆነ የሰው ህይወትን አጠቃላይ ትዘነቀዋለ።
9: መንግስት በግብር በኩል ገቢውን የጨመረበት እጅግ ከፍተኛ የቁጥር መጠን እንዳለው ያስገነዘቡት ዶክተር አብዱል መናን ይህ ደግሞ በስፋት ነጋዴውን ማህበረሰብ በሰፊው እያስመረረው እንደሆነ ፍንጮች ጎልቶ መታየታቸውን አንስተዋል። በነጋዴው ማህበረሰብ ላይ ቅጣትን ጨምሮ የምጣል ከፍተኛ የገቢ ግብር በስኬት መታየት የማይገባ ነው የሚል አስተያየታቸውንም ያንጸባረቁት ባለሙያው መንግስት በቁጥር ከሚያስቀምጠው ሀሳብ ባሻገር ለኢኮኖሚ እድገት ጥራት የህብረተሰቡ በተለይም የነጋዴው ማህበረሰብ አስተያየት ብታከልበት መልካም እንደሚሆን ገልጸዋልም።
10: ሁኔታዎችን ያየህ እንደሆነ የተወሰኑት አመርቂ ነው። ለምሳሌ ዋጋ ግሽበት አሁን በዚህ በመካከለኛው ምስራቅ ጦርነት ምክንያት ትንሽ ጨመረ እንጂ ከሶስት አመት ተኩል በፊት ከነበረበት ሁኔታ ከፍተኛ ሁኔታ ቀንሷል። የዋጋ ግሽበት ኑሮ ቀንሷል ማለት አይደለም። ኑሮ የሚወደድበት መጠኑ ነው የቀነሰው። ለምን ብዙ ሰዎች ሚሰንድ ስቱዲ እያደረጉ አንዳንዴም መግባባት የሚጠፋው እንደዚህ ነው። የሚጨምርበት መጠን ቀንሷል፣ ግን የሰዎች ህይወትም አሁንም እየተወደደ ነው።
9: የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያው ምርታን አሳይቷል የተባለበትና የተወደሰበት ሌላው ምክንያት የማክሮ ኢኮኖሚው የውጭ ምንዛሬ በነጻ ገበያ እንዲመራ መወሰን ነው። ይህ የባንኮችና ትይዩ ገበያው የውጭ ምንዛሬ መጠንን ማጥበብ ግቡ ቢያደርግም እስከ ቅርብ ጊዜ ግን ፈተና ሆኖ ነው የቀጠለው።
10: ትይዩ ገበያው እንደ በፊቱ መጨመሩን ትቶ የሆነ ነገር ላይ ቆሟል። እሱ ጦርነቱ ያመጣቸው ጊዜ ሊሆን ይችላል፣ ወደፊት ደግሞ ሌላ መልክ ሊኖረው ይችላል ብዬ ገምታለሁ። እና አሁን መንግስት እንደ ስኬትም እንዳይቆጥረው። ለምን ከጦርነቱ በፊቱ ከፍተኛ ሁኔታ እየደከመ አይደል የመጣ የነበረው? ሰፍቶ ነበር። አሁን ጦርነቱ ሲቀሰቀስ የት አካባቢ ውጭ ምንዛሬ በትይዩ ገበያ እንደሚፈለግም ጥሩ መረጃ ሰጥቶናል። አሁን በቆመበት ነው ያለው የትይዩ ገበያው። የመንግስትም ተመን እንደ ቆመ ነው ያለው።
9: የአይኤምኤፍ ዋና ኃላፊዋ በሰሞነኛው የኢትዮጵያ ጉብኝታቸው ለኢትዮጵያ ኢኮኖሚ ማሻሻያው የተቋማቸው ድጋፍ ተጠናክሮ እንደሚቀጥልም ማስተማመኛ ቃላቸውን ሰጥተዋል። ይህ ድጋፍ በምን አይነት መልኩ ሊገለጽ ይችል ይሆን የተባሉት የገንዘብ አስተዳደር ባለሙያው
10: 3.4 ቢሊዮን ዶላር አይደለም ስምምነቱ፣ እስካሁን 2 ቢሊዮን በላይ ዶላር አግኝተናል እና በየጊዜው እየቆራረጡ ነው የሚሰጡን እና ድጋፉ እሳቸው ንግግር ምንድን ነው አሁን አመርቂ ስለሆነ ሪፎርሙ የቀሩትም ይለቀቃሉ ማለት ነው። አመርቂ ባይሆን ኖሮ ያቆሙታል ታውቃለህ። ከዚህ በፊትም ተርሚኔት አድርገው የወጣበትም ጊዜ አለ። አሁን ግን እንደምናየው ሊቀጥለው ይለቀቃል ማለት ነው።
9: ኢትዮጵያ ከአይኤምኤፍ የምታገኘውን ገንዘብ በዋናነት በብሔራዊ ባንክ በኩል በመቀበል በዋናነት የምንዛሬ ስርዓቱን ለማረጋጋት ትጠቀምበታለች። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: አድማጮች፣ በዚሁ የስዩም ዘገባ እንግዲህ የዜና መጽሔት ዝግጅታችን አብቅቷል። በቀሪው ጊዜ የሚያስተናግዳችሁ የባህል መድረክ ነው። በሐረር ከተማ በተለያዩ ግለሰቦች እጅ የነበሩ የሀገሪቱን ቅርሶች በመሰብሰብ የግል ሙዚየም ያቋቋሙት አቶ አብደላ ሸሪፍና ቅርሶቹ በአግባቡ ተይዘው ለትውልድ የሚሸጋገሩበትን ሁኔታ ለመፍጠር የሚያደርጉትን እንቅስቃሴ ይዳስሳል። የድሬዳዋ ወኪላችን መሳይ ተክሉ አጠናቅሮታል።
11: የባህል መድረክ
12: በአንድ ወቅት እዚህም እዚያም ተበትነው አሊያም ለአቀማመጥ ምቹ ባልሆነ ሁኔታ በተለያዩ ግለሰቦች እጅ የነበሩ የአገሪቱ ቅርሶችን መሰብሰብ ለጀመሩት አቶ ሸሪፍ ዝናና ሀብትን ማግኘት ቀዳሚው ጉዳይ አልነበረም። ይልቁንም ቅርሶችን በመሰብሰብ ከጥፋት መታደግ፣ ከዚያም ባለፈ በአግባቡ ተይዘው ለትውልድ የሚሸጋገሩበትን ሁኔታ መፍጠር ነው አላማው። በጎ ተግባር ውሎ አድሮም ቢሆን በጎ ፍሬ ማፍራቱ አይቀርምና ኋላ ላይ በተለያየ መንገድ ባሰባሰቧቸው ቅርሶች የግል ሙዚየም ማቋቋም ችለዋል። ወደ ጥንታዊቷ ሐረር ከተማ ጎራ ያሉ እንደሆን አቶ አብደላ ሸሪፍ በተባሉ እኒህ ባለውለታ የተመሰረተውን የግል ሙዚየም በገቢር ያሉ። እኛ በዕለቱ የባህል መሰናዶ ወደ ሐረር ተጉዘን የአብደላ ሸሪፍ የግል ሙዚየምን እናስቃኛቸዋለን። መልካም ቆይታ።
13: እንዲሁ በስፋልት እጅ ያገኘሁት አይደለም። ይህን ትለምናለህ፣ ማንም አያምንም። ልሸጠው ነው ቱሪስት ዕቃ አድርገው ያው 350 ብር ጀምሮ እየገዛሁ እየለመንኩ ገንዘብም እቃም እየለመኑ መስራት ጀመርኩ። እንደዛ ሰበሰብኩት።
12: በሐረር የሚገኘው የአቶ አብደላ ሸሪፍ የግል ሙዚየም ባለቤት አቶ አብደላ አስተያየት ነው። ቅርሶችን አሰባስቦ አሁን ላሉበት ደረጃ ለመድረስ ብዙ ፈታኝ ሂደቶችን እንዳለፉ የሚናገሩት አቶ አብደላ በሂደት ከክልሉ በሙዚየምነት እንዲጠቀሙበት የተሰጣቸው ቤት ዛሬ ላለው ስራቸው ምቹ እንደሆነ ገልጠዋል።
13: እና መጀመሪያማ የሰበሰብኩት ቤት ሳይሰጠኝ መኖሪያ ቤቴ ነው። 17 ዓመት 5000 እቃዎች ጋር በአንድ ቤት ውስጥ እኔና 5 ልጆቼ 17 ዓመት ሙሉ ስኖር ባለቤቴ 3 ልጆቼ ያስመሽተኛ ሆነዋል። አራት ልጆች እኔም እዚች ጋ ጉሮሮዬ የድምፅ መውጫው አለርጂክ ብዛት ስጋ በቅሎብኝ ህንድ ጎጄ እጄ ነው ተቆረጠ እና ሪስኩ ብዙ ነው። በአሁኑ ጊዜ ከኢትዮጵያ ሚሊኒየም ጊዜ በዛን ጊዜ ቤት ተሰጠኝ። በአሁኑ ጊዜ 5 ኤግዚቢሽን ክፍሎች አለኝ። 2 መጋዘን አለኝ ቅርጽ ያለበት 2 አንድ ኦፊስ እና አንድ መስተንግዶ አለኝ።
12: በርካታ መጽሐፍትን ከመሰብሰብ ባለፈ በአብዛኛው ዲጂታላይዝ እንዲሆኑ ማድረጋቸውን የሚናገሩት አቶ አብደላ ይሁን እንጂ ዲጂታል ላይብረሪ ለማቋቋም እንዳልቻሉ ጠቁመዋል። ገንዘብ አንድ ቀን ይመጣል፣ ዛሬ የምትችለውን ጠግን በሚል ብሂል በሽምግልና እድሜም ለዓላማቸው እጅ ያልሰጡት አቶ አብደላ በቀን አንድ ነገር ሳይሰሩ እንደማይውሉ ይናገራሉ።
13: በኢትዮጵያ አሁን ብዙ መጻፍ እስላም ያሰበሰበ እንልቻለን ማሰብሰብ ብቻ አይደለም ዲጂታላይዝ አረኩት ካንቺ ይበላይ ዲጂታላይዝ አረኩ ለላው ከከሳኑ ማንቺ ይበላይ አለኝ ፈረንጆች ዲጂታል ያደረጉት ላኩልኝ ወጭቀራሉት ተክላላ የከረሳ መጻፎች ካንቺ ይበላይ አለኝ ዲጂታል እጽፋለሁ ዲጂታል አለኝ ራሴም ዲጂታል አለኝ ግን ዲጂታል ላይብራሪ ለማቋቋም አልቻለሁ እኔ ያው ገንዘብ የሚያስፈልገው አንድ ቀን ይመጣል ነው ዛሬ ምሽለውም ጨጣቂን ነው አንተ ካለ መሳሪያ ካለ ሮ ማቴሪያል ካለ ዛሬ ብቻ ምን መስራት አለብኝ ነው በቀን አንድ ነገር ሳሰራ አልውልም this is my hobby ገንዘብ አገኝበታለሁ ይያረላል
12: አብዛኛውን ስራ በልምድ እንደሚሰሩ የሚገልጡት የግል ሙዚየሙ መስራች አቶ አብደላ በተለያዩ ሀገራት ጉብኝት ልምዶችን እንዳገኙ ማስረድተዋል
13: በልምድ እና አንዳንድ ጊዜ ደግሞ ኢራን ላይ ራቴራን ኩዌት ቀጠር ዱባይ ኤግዚቢሽን አሳይቻለሁ እዛም ሲሄድ ሙዚየሞች ማየው ሌላ ቻንስ አግኝቼ በዩኔስኮ በኩል በ2000 ሚሊኒየም ጊዜ ሁለት ወር ራባት ሰልጥኛለሁ በእስላሚክ አርትና በእስላም የጅሶፍ መጽሐፍት በዛ ነው መሰራው ሌላም ያው በቴሌቪዥን በማየው በመናሉም በማነበው ነው
12: ኤልያስ ቡሌ ሀረር በሚገኘው አብደላ ሸሪፍ የግል ሙዚየም ውስጥ ስለሚገኙ ቅርሶች ገለጻ የሚሰጥ ነው በሙዚየሙ ስለሚገኙ ቅርሶች አይነት ላቀረብንለት ጥያቄ እዚህ የምናገኛቸው ቅርሶች ኢትዮጵያን በትንሽ ቤት ውስጥ እንደማግኘት ነው ሲል ምላሹን ሰጥቶናል። ቅርሶቹ እንዲሰባሰቡ በማድረግ ረገድ ማህበረሰቡ ትልቅ አስተዋጽኦ ማበርከቱንም ተናግሯል።
14: እዚህ የምናገኛቸው ቅርሶች ኢትዮጵያን በትንሽ ቤት ውስጥ እንደማግኘት ነው ያለው ቅርስ ስላለ ማለት ነው። ከዛም ውጭ እድሜያቸው ያስቆጠሩ ሀረር እስላሚክ ሲቲ እንደነበረችው መሰረት በዛ ምክንያት ረጅም እድሜ ያለው ቁርአኖች ናቸው እኛ ጋር ያሉት። ቁርአኑ እስከ 1200 ዓመት ይሆናል 700 ዓመት ይሆናል 900 ዓመት ይሆናል ኪታቦች አሉ። እዚው ሀረሪዎች የጻፉት በእኛው በኢትዮጵያኖች የጻፉ ማለት ነው። እዚው ባህር ላይ የጻፉ በነሱ እጅ ጽሑፍ አጣጣል የጻፉ የሙስሊም ኪታቦች አሉ። እንደዛም የክርስቲያኑ ብራናዎችም አሉ። ያው እሳቸው ሙስሊም ለሆኑት ክርስቲያኑ ልጆቻችን 10 ብር አውጥተው ከመሸጡት እርሶ ጋር ይቀመጥ ብለው ምን ያህል ህዝብ ውስጥ እንደሰረጹ ቅርስን በመሰብሰብ ያው ታሽተው ነው እዚህ ጋር የሚመጡት እንጂ እንደዚሁ በተነስተው አይደለም። ስለሚጠግኑ ስለሚጠብቁት በማየት ነው ክርስቲያኑም ራሱ አስተዋጽኦ አድርጉቶ ብራና መጻሕፍትን ያመጡ ይሰጧቸው የነበረው። ከህብረሰቡ 65% የህዝብ ስጦታ ነው። 2% አደረአለ ሌላ በግጂ ነው የሰበሰቡት ሳይቸው ይሰበሰቡ ያሉ እስቲል አሁንም ይሰበሰባሉ። እነዚህን ጥንቃቄ ያርጉላችኋል ይንከባከቦችዋል መጻሕፍቱን ቅርሶችንም እንደዛው ነው የሚያርጓቸውና እዚ ምናገኛችሁ እንደነገርኳችሁ ትንሽዋን ትልቋን ኢትዮጵያ በትንሽ ቤት ውስጥ እንደማግኘት ነው የሚቆጠረው እዚህ ሙዚየም ማለት ነው።
12: አቶ አብደላ አሰባስበው ዛሬ በሙዚየም አስቀምጠው የሚያስጎበኙዋቸው ቅርሶች ተጠብቀው ለትውልድ እንዲተላለፉ ለማድረግ ጥገና እንደሚያከናውኑ የሚናገረው ኤልያስ ቅርሶች በተለያየ ምክንያት እንዳይጠፉ በተለያየ መንገድ በጥንቃቄ እንዲቀመጡ እንደሚደረጉ ማብራርቷል።
14: አሁን ሪስቶሬሽን ኦፍ ማኑስክሪፕት አለ ዲጂታል ይሆናል መጀመሪያ ባለበት ሁኔታ ዲጂታል ይደረግና ከጸዳ በኋላ መጽሐፉ ዲጂታሉ ከተቀመጠ በኋላ ወደ እኔ ጋር ይመጣል። እኔ ክፍል ጥገና አርገዋለሁ ይጠገናል መጽሐፉ ባይ ኢንዲጂነስ ነው የምንጠግነው በዘልማድ ነው የምንጠግነው እና ጥንታዊ መጽሐፎችን ለትውልድ ለማስተላለፍ እንጠግናቸዋለን። ከተቀደዱ ሳይቹ ከጎን ዲጂታል ሲያደርጉም ከቡጭ ጋርም ተስማምተው ሂል ማኑስክሪፕት ላይብራሪ ሳንጆርጅ ዩኒቨርሲቲ ከነሱ ጋር ውል ገብተው አንድ ኮፒዝ አለ። ምክንያቱም ነገ ትውልድ እዚ በተፈጥሮም ይሁን በሰው ሰራሽ አደጋ ይፈጠርበት ነገ ትውልድ ቅርሱን እንዳያጣ ኮፒውን እዛ አስቀምጧል። አዲስ አበባ ዩኒቨርሲቲ ተወሰናል ለጥንቃቄ ምን ያህል ደረጃ ላይ እንዳሉ ይሄው ይሄ ነገር እንዳይጠፋ ትውልድ እንዳያጣው ታሪኩን በሚል አስቀምጧል።
12: በሙዚየሙ ስለሚገኙ ቅርሶች የሚያስረዳው ኤልያስ አገኘዋለሁ ብለህ የማታስበውን ነገሮች ሁሉ እዚህ ታገኛለህ ይላል። ለጉብኝት የመጡ ብዙዎች በጣም እንደሚገረሙም ተክሷል።
14: በጣም ነው የሚገረሙት በግል ይሄን ማየታችን በጣም ነው የሚገርመው ነው የሚሉት። እንደዚህ ይኖራል ብለን እንኳን አልመጣንም ነው የሚሉት ሲያዩት። እንደዚህ አይነት ታሪክ አለ ብለን እኛ መጥገምተን አናቀም የማይጠብቁን ታሪኮች ያገኛሉ እዚህ ሲመጡ። እድሜ በእድሜው እንደዚህ ይኖራል የሚባሉ መጽሐፎች አሁን የቋንቋ ትምርቶችን እራሱ የቋንቋ የጻፉ ቋንቋዎች አሉ የሚገርሙ ታሪኮች መጽሐፎች አሉ። እና ያን ነገር እዚህ ነው የጀመረው በየኔ ለመናገር እኔ ስናገር ማያምን ሰው በተግባር እዚህ ሲመጣ ይገርማቸዋል። ያን ነገር እዛ ጋር ሲያገኙ ሲያነቡ ኦሮምኛው ነው በላቲን ፊደሉ ዳይሬክት እንግሊዘኛው ነው በኦሮምኛ የጻፈ መጽሐፍ አለኝ ያገኙ መጽሐፍ ቅዱስ ነው፣ የጴጥሮስ መልእክት ነው። እሱን እንዴት መጋላ ሀረር ነው የምትለው፣ ሀረር ውስጥ የተጻፈ ነው የምትለው መጽሐፉ በ1841 እንደ ኤሮፓ አቆጣጠር ከ140 ዓመት በፊት ማለት ነው። ይደነቁበታል። ትላልቅ ሰዎችንም እንደዚሁ በአጋጣሚ አግኝቼ አሳይቻቸዋል። እሱ መጽሐፍ ጠብቋት ነው እቺ መጽሐፍ እስከሚል ድረስ ነው የሚሆኑት። አገኘዋለሁ ብለህ የማታስበውን ነገሮች እዚህ ታገኛለህ።
12: የአብደላ ሸሪፍ ሙዚየም የሀረር ከዚያም ባለፈ የሀገሪቱን ታሪካዊ እሴት በማስተዋወቅ ረገድ ትልቅ አስተዋጽኦ ማበርከቱንም ኤልያስ ይገልጣል።
14: በሰፊው ነው ያስተዋወቀው ሀረርን እንድትተዋወቅም። እንደውም ይህ ሙዚየም እዚህ ሲመጣ ብዙ ነገሮችን ያገኛል። አንድን ወይም የአንድን ብሔር ብቻ አይደለም የያዘው፣ የኢትዮጵያን ሰፊ ብሔር ስለያዘ ብዙ ነገሮችን ያገኛል ቱሪስቱ ሲመጣ እና በዛ ነው የሚደሰተው። በግል ይሄ ደግሞ በግል ደረጃ ስለሆነ የፈለገውን ሰብስቦ ነው የሚያስቀምጠው። የፈለገውን ስለ የብሔሩን ኢትዮጵያዊነቱን የሚያመላክተውን ነገር ነው የሚያስቀምጠው። ለዛ እነዛን ነገሮች በማግኘት በጣም ነው የሚገረሙት። ደግሞ የእጅ ጽሁፎቹ በሀረሪዎች እዚሁ ሀረር ላይ ተወላጅ በሆኑ ይሰራ ስለነበረ ይጻፍ ስለነበረና ባይንድ ይደረግ ስለነበረ የሀገሪቷን ምን ላይ እንደነበረች ያሳያል። አንዳንድ ታሪኮች ላይ ስትሰማ የምታገኛቸው ሀረር ፐርሺያ ላይ ተጽፎ መጽሐፉ ይጻፍና ባይንድ ሀረር ነበር ይሰራ ነበር። ምን ያህል ጥበብ እንደነበራቸው ነው የሚያሳይ። የባይንዲንግ ጥበብ እና ጌጦቹን ስራ ላይ በጣም የተካኑ ነበሩ ማለት ነው ሀረሪዎች። ይህንን ስታይ ከዚህ በላይ ማስታወቅ የለም።
12: የሀረሪ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ተወለደ አብዶሽ በበኩላቸው አቶ አብደላ ዘርፈ ብዙ ፋይዳ ያለው ስራ መስራታቸውን በመጥቀስ የታሪክና የቅርስ አባት ናቸው ብለዋል።
15: አቶ አብደላ ሸሪፍ እድሜያቸውን በሙሉ ከነ ቤተሰባቸው ለሀረሪ ብሔረሰብ ብሎም ለአካባቢው ሕዝቦች ያላቸውን ታሪክና ባህል ሊያንጸባርቁ የሚችሉ ቤት በተለያየ አካባቢ ተበትነው የነበሩ ቅርሶችን አሰባስበው በስጦታ የሚሆን በግዢ አስቀምጠው ለትውልድ እንዲተላለፉ ያደረጉት እውቅ ግለሰብ ናቸው ማለት እንችላለን። የታሪክ አባት ናቸው፣ የቅርስ አባት ናቸው። ያላቸው ኮሌክሽን አሁን ያየነው ያላቸው ኮሌክሽን ብቻ ሳይሆኑ በስቶርም ያላቸው ኮሌክሽኖች ገና ለጥናትና ለምርምር የሚወጡ ሰፋፊ ስራዎች ያላቸው ናቸው። ከ900 ዓመት በላይ የሆናቸው ቁርአኖችን፣ ጽሁፎችን የያዙ ያሰባሰቡ አባት ናቸው ማለት እንችላለን እና ምንም የእሳቸውን ሚና ከቱሪዝም ይሁን ከቅርስ ጥበቃ ከባህል ጥበቃ ለትውልድ ከማሸጋገር አኳያ ያላቸው ሚና እንዲህ ብለን መግለጽ የምንችለው አይደለም። ከፍተኛ አስተዋጽኦ ያላቸው አባት ናቸው።
12: ለ12 ዓመታት ያህል በሙዚየሙ እንደሰራ የሚገልጠው ኤልያስ በአቶ አብደላ ሸሪፍ የተመሰረተውን የግል ሙዚየም ከማስቀጠል ባለፈ ያላቸውን እውቀት ለሌሎች የሚተላለፍበት ሁኔታ ቢመቻች የሚል አስተያየትም አለው።
14: ይህንን ለማስቀጠል ደግሞ መንግስት ከጎን መቆም አለበት። ታሪኮችን እንዲቀጥሉ ማድረግ አለበት። የመጽሐፍ ጥገናው ላይ ራሱ ቢሰራበት ጥሩ ነው ብያለሁ ብዬ አስባለሁ። እኔ በበኩሌ እኔ ብዙ ዓመት ነው እዚህ የቆየሁት፣ ወደ 12 ዓመት እዚህ ቆይቻለሁ። ለዛ ያሉትን ነገሮች አውቃቸዋለሁ፣ ቅርሶቹንም እንትኖችንም አውቃቸዋለሁ። እዚህ ያሉትን ስልጠናዎችንም ብዙ ስለሰጡኝ እየሰራሁበት ነው እና መንግስት ከጎኑኑ እየደገፋቸው እሳቸው በህይወት እያሉ ካለፉ በኋላ ከመቆጨት ያላቸውን እውቀት በህይወት እያሉ ብንረከባቸው የሚል አስተያየት ነው ያለኝ።
12: ለእኒህ ብርቱና በአርያነት የሚጠቀሱ ተግባራትን መከወን ለቻሉት ግለሰብ የሐረማያ ዩኒቨርሲቲ ከዓመታት በፊት የክብር ዶክትሬት ዲግሪን ሰጥቷቸዋል። በክልል በአገር አቀፍና በዓለም አቀፍ ደረጃም የተለያዩ እውቅናዎችን ተጎናጽፈዋል። በሐረር የሚገኘውን የአብደላ ሸሪፍ ሙዚየምን የተመለከተውን የዕለቱን መሰናዶ እዚህ ላይ ቋጨን። ሰላም።
0: ይህ ዶይቼ ቬለ ዲደብሊው ነው። አሁን እነሆ አርዕስተ ዜናው። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ ዩናይትድ ስቴትስ ከ4 ዓመታት በፊት ኢትዮጵያ ላይ ጥላው የነበረው የጦር መሳሪያ ማዕቀብ መነሳቱ ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና በፕሬዚዳንት ዢ ጂንፒንግ ከፍተኛ አቀባበል ተደረገላቸው። ትራምፕ አስደናቂ መሪ ሲሉ ዢ ጂንፒንግን አሞካሽተዋቸዋል። ዢ ጂንፒንግ በበኩላቸው የታይዋን ጉዳይ በአግባቡ ካልተያዘ ግን ግጭት ሊፈጠር ይችላል ሲሉ አስጠንቅቀዋል። በስልጣን ላይ ያለው የጀርመን መንግስት ያከናወናቸውን በጎ ተግባራት የሀገሪቱ ሕዝብ በጥሞና እንዲገነዘብ የቀድሞዋ የጀርመን መራሒተ መንግስት አንጌላ ሜርክል መከሩ። አርዕስተ ዜናውን ነበር ያሰማኋችሁ አድማጮች። ስርጭታችን እንግዲህ እያበቃ ነው። ደህና ደሩ።